0: እንደምናምሽታችኋል አድማጮቻችን ለረቡዕ ሰኔ 3 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በዋግምራ ዞን ታጣቂዎች ሁለት ሮዳዎችን በመቆጣጠራቸው በርካታ ነዋሪዎች ስለመፈናቀላቸውና በችግር ላይ ስለመሆናቸው
1: ዝም ብሎ በየምግብ ቤቱ እየዞረ ሚለምነውን ስታይ አሁን ባንፈጠር ነው በቃ ሌላ የለም ባንፈጠር ሚሎን ነው እንደኔ ደስ አይለኝም አሁን
0: አንጋፋው ደራሲ አዳም ረታ በመጽሐፍቱ የፈጠራቸውን ቃላት የሚፈታ ራሱን የቻለ መዝገበ ቃላት ስለመዘጋጀቱ
2: አዳዲሶቹ ቃላት እሱ የፈጠራቸው ቃላት በተለያዩ መጽሐፎች ውስጥ ተበታት ነው ይገኛሉ በአንድ ቦታ ሰብስቦ ለማስቀመጥ ነው እንጂ ይከብደናል ለሚሉ አንባቢዎቹ የሱን ጽሑፍ ለማቅለል በማሰብ አይደለም።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይል ሳትና ባጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዴሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጂ ወረዳዎችን ሙሉ በሙሉ መቆጣጠራቸውንና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናገሩ። ከሁለት ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው ሁለት ወረዳዎችን እንደተቆጣጠሩ አምስት የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ ኃላፊ ገልጸዋል። የአዴን ኃላፊዎች ወረዳዎችን እንደተቆጣጠሩ ለቢቢሲ ያረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብለዋል። ባበርገሌ ወረዳ ሚያዝያ 12 2018 ዓ.ም ተመረጥ በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህዋት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር ለቢቢሲ አመልክተዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ
3: ከህዋት ጋር ሚያዝያ 12 አብርገልን ተቆጣጥረዋል ሲጠጥል ወዛው ጻግብጂን ደግሞ ተቆጣጥረዋል። የኃይል ሚዛናቸውን የአዴን ታጣቂዎች እናቀለም መረጃዋለን። ስለዚህ በጥምርት የሆነ ነገር መሆኑን መረጋገጫለን።
0: የአገው ዴሞክራሲያዊ ንቅናቄ የሚዲያና ኮሙኒኬሽን ኃላፊ አቶ ሙልጌታ ካሴ ወንጀላውን አስተባብለዋል።
4: ከኛ ጋር ዝም ብሎ አሁን ላገው ሰራዊት ዕውቅና ላለመስጠት ወይ ደግሞ አገው ያገው ሰራዊትን ያገው ለነጻነት የሚታገሉን ዋጋ ለማሳነስ ምንም ሰራዊት የላቸውም የትግራይ ነው ብሎ ፕሮፓጋንዳ ለመስራት ጠላት የሚጠቀምበት ፕሮፓጋንዳ ነው።
5: ስለዚህ አልተሳተፉም ብለው ያስተባበሉ ነው።
4: የትግራይ ሰራዊት ለምሳሌ አልገባም። የትግራይ ሰራዊት ከኛ ጋር አብርገሌም ይሁን ጻግብጂ አልገባም። አብርገሌ ላይም በነበረው ውጊያም ሙሉ ለሙሉ ራሳችንን እንችለን ነው የተዋጋነውም ከመጀመሪያም ደምሮም እንደበነሱ ግፊት ነው ጻግብጂን በተሳሳይ ነው።
0: አቶ ሙልጌታ አመራሮቻችንን አፍነው ለመውሰድ ሲሙክሩ ግጭቱ ተቀስቅሷል በማለት ተገፍተን ነው ወደ ግጭት የገባ ነው ብለዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ በበኩላቸው ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ለቢቢሲ ተናግረዋል። ባበርገሌ ወረዳ ግጭቱ የተቀሰቀሰው በአገው ዴሞክራሲያዊ ንቅናቄ አዴን ታጣቂዎች እንቅስቃሴ ጉዳይ ላይ አለመግባባት በመፈጠሩ እንደሆነ ነዋሪዎች ገልጸዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለቱ ተፋላሚ ወገኖች በኩል ግን ጥቂት የማይባሉ ተዋጊዎች መገደላቸውን በወቅቱ በስፍራው እንደነበሩ የገለጹ ማኝ ለቢቢሲ ተናግረዋል። ጻግብጂ ወረዳንም እንዲሁ የአዴን ታጣቂዎች ከህዋት ኃይሎች ጋር በመሆን ከሁለት ሳምንት በፊት እንደተቆጣጠሩ የወረዳው ነዋሪዎች ለቢቢሲ ገልጸዋል። የአዴን የሚዲያና ኮሙኒኬሽን ኃላፊ አቶ ሙልጌታ ካሴ ለግጭቱ ምክንያት የሆነው ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች በአካባቢው በመገኘታቸው እንደሆነ አመልክተዋል። የዞኑ ጸጥታ መምሪያ ኃላፊ 50 አለቃ አዘዘው ተጨባጭ መረጃ የለኝም በማለት የሐራ መሬት ታጣቂዎችን እንቅስቃሴ እንደማያውቁ ተናግረዋል። ሁለቱ የዋግምራ ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውን አስተያየታቸውን ለቢቢሲ የሰጡ ተፈናቃዮች ገልጸዋል። ከነዚህም መካከል 7 ቤተሰባቸውን ይዘው ካበርገሌ ወረዳ ወደ ሰቆጣ መፈናቀላቸውን የተናገሩ ግለሰብ ይገኛሉ። ለደህንነታቸው ስንል ድምጻቸውን የቀየርንላቸው እኚህ ግለሰብ ሁኔታውን እንዲያስረዳሉ።
6: አንዳንዱ ጥሎ ቤተሰቡን ጥሎ ይመጣል ግድ ታጠቅም ይባላል ወንድ ወጣቱ ግድ አንታጠቅም በማለት ፈርጥቶ ይመጣል። በረሃ ላይ የሚኖራል ቤተሰቡንም ጠቅላላ 8 ቤተሰብ 10 ቤተሰብንም 3 ቤተሰብንም ይዞ ይመጣል። ብቻውም ዝም ብሎ ጠፍቶ ለሊት ጠፍቶ ይመጣል። ክተት አዋጅ ስላላቸው አሁን በግድ ስለሆነ የነሱ ጣጣ ብዙ ነው። ያለውን ሰው ወደ 1 ሰው ወደ 30 ሺህ ይቀጣሉ፣ ወደ 50 ሺህ ይቀጣሉ። ከዛም በተረፈ ሚበላ ሚጣጣ የለም እዛ እነሱ ይደግፉ።
5: ምን አደረጋችሁ ብለው ነው ገንዘብ የሚቀጡት?
6: አውጣ ለሰራዊት አውጣ ይላሉ፣ ብር አውጣ ረሽንም አውጣ ይላሉ። በጣም ከባድ ነው። አሁን እዛ ሀብታም ነው የሚባል ሰውም በጣም አስቸጋሪ ነው። እነሱ ቀለብ አውጣ፣ ይሄን አውጣ፣ ይሄን አምጣ እያሉ የእነሱ ደግሞ የእነሱ እርሻ ሀብታም ነው የራሱን አያርስም። የታጋይ በረሃ እያለ እናንተ አርሳችሁ ልትበሉ እሱ ሊሞት ወጥቶ እና መጀመሪያ የእነሱ ረስ የእነሱን ረስ እየተባለ የእነሱ እርሻ ነው የምታርሰው። እዛ የሚበላ የሚጠጣ የለም። እንዴት መንግስትን አይተን ነው የምንበላው? ጥለን እዛ ምን እንብላ ጥለን መጣ። ቤተሰብ ያለውም ቤተሰብ ጋር ይጠጋል፣ ቤተሰብ የሌለው ደግሞ ዝም ብሎ። አሁን ጠዋት ቤተክርስቲያን ምናምን ስትሄድ መንገድ ዳር ቤተክርስቲያን ለመሳለምም በጣም አሳፋሪ ሆኗል። ግራና ቀኝ የተቀመጠው ስታይ አሁን ቤተክርስቲያን ለመሳለም በጣም አስቸጋሪ ነው። በቃ ዝም ብሎ በየምግብ ቤቱ እየዞረ የሚለምነውን ስታይ አሁን ባንፈጠር ነው በቃ ሌላ የለን ባንፈጠር የሚለውን ነው። እንደኔ ደስ አይለኝም አሁን በቃ ያለው ደካማው ስታይ እዚህ ላይ በየቤቱ እየዞረ ዝም ብሎ በየምግብ ቤቱ ዝም ብሎ በቃ ምግብ የሚበሉት ሁሉ አያስበላም። በቃ ልመናው በጣም አስቸጋሪ ነው።
5: እርሶ እና ቤተሰቦ እንዴት ሆኑ? እንደው መጠለያ የሚያስጠልሎ ቤተዘመድ እንደው አገኙ ወይስ እንደሌላው ሰው በረንዳ ላይ ወደቁ?
6: በረንዳ እንጂ እንዴት ቤተሰብ ስንት ቤተሰብ ብቻ ብትሆን ችግር አልነበረም።
0: ሌሎች ተፈናቃዮችም በተመሳሳይ በችግር ላይ መሆናቸውን የገለጹ ሲሆን የታጣቂ ቡድኑ አባል አቶ ሙሉጌታ ካሴ በበኩላቸው ይህን ይላሉ።
4: አንደኛ እንድታቂ የምንፈልገው ተፈናቃይ የሚባል የለም። አንድ
5: አልተፈናቀሉም ነዋሪዎች እናንተ ሁለቱን ወረዳዎች ስትይዙ?
4: አልተፈናቀሉም። ምንሻ ብቻ ነው የሄደው፣ ፖሊስና ምንሻ ነው የሄደ እንጂ የተፈናቀለ ህዝብ የለም። አሁን የምትያቸው ነገሮች በሙሉ ማህበራዊ ሚዲያ ላይ ፌስቡክ ላይ የሚራግቡ ወሬዎች ናቸው። በተጨባጭ ግን እያለ ያለ ነው። ራሳችንም ብቻ አይደለም እኮ እኛ የምናዳምጠውም የራሳችን አባል የራሳችን አመራር ብቻም ሳይሆን የሀገር ሽማግሌዎችን የሃይማኖት መሪዎችን ከነሱ ኮሚቴ አደራጅተን በየቀኑ ነው የምንገመግመው።
0: አዴን ሁለት ዓመታትን በዘለቀው ደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት የህወሓት ኃይሎችን ወግኖ በመዋጋት ስሙ ይነሳል። በ2016 ቡድኑ ትጥቅ በመፍታት በሰላማዊና ዴሞክራሲያዊ ትግል ለመሳተፍ ከክልሉ መንግስት ጋር ስምምነት ላይ ደርሶ ነበር። ለዚህ ስምምነት መፍረስ ሁለቱም ወገኖች እርስ በርስ እየተካሰሱ ሲሆን ቢቢሲ በአካባቢው ከሚገኙ ገለልተኛ ወገኖች ስለ ሁኔታው ለማወቅ የሚያስችል መረጃ አላገኘም። ዘገባው የካሳይ ዳምጤ ነው። አንጋፋው ደራሲ አዳም ረታ በርካታ ስራዎችን ለህዝብ ያደረሰ ስመጥር ጸሐፊ ነው። ማህሌት፣ ግራጫ ቃጭሎች፣ አለንጋና ምስር፣ የስንብት ቀለማት፣ ከሰማይ የወረደ ፍርፍርና ሌሎች በርካታ ተወዳጅ ስራዎች ያሉት አዳም በአመታት ውስጥ ብዙ አድናቂዎችን ማፍራት የቻለ ነው። አዳም ሲነሳ ታዲያ የሚጽፍበት ቋንቋ ጥንካሬ አብሮ ይወሳል። ብዙዎች እሱን ማንበብ የምንወደውን ያህል ይከብደናል ሲሉ ይሰማል። ከዚሁ ጋር ተያይዞ ሰሞኑን በእርሱ መጽሐፎች ውስጥ የሚገኙና አዳም ራሱ የፈጠራቸውን ቃላት የሚፈታ ራሱን የቻለ መዝገበ ቃላት መዘጋጀቱን ሰምተናል። ይህን መዝገበ ቃላት ያሰናዳውን ሰው አፈላልገን አግኝተን እንግዳችን አድርገነዋል። ራሱን በማስታወቅ ይጀምራል።
7: ሙሉ ጌታ አለባቸው እባላለሁ። በሙያ የኮሚኒኬሽን ባለሙያ ነኝ። በአንድ ዓለም አቀፍ ድርጅት ውስጥ በኮሚኒኬሽን ባለሙያነት እሰራለሁ። ከዛ ውጪ የልብ ወለድ ደራሲም ነኝ።
8: እሺ፣ በጣም አመሰግናለሁ። የአዳምን መጽሐፎች የተመለከተ መዝገበ ቃላት አዘጋጅተሃል። ስለ እሱ ነው የምናወራው። ምንድን ነው ምክንያት? እንዴት ተጠነሰሰ?
7: አዎ፣ ይሄ ሙዛፈር የተሰኘው የአዳም ረታ መዝገበ ቃላትን ለማዘጋጀት ምክንያት የሆነኝ የአዳም አንባቢዎች ሌላ ቦታ ላይ ያገኟቸው የማይችሏቸው ቃላት ስለሚያጋጥሟቸው ነው። ማለትም በመደበኛ መዝገበ ቃላትን ቢፈልጓቸው ወይም ደግሞ ኦንላይን ቢፈልጓቸው ፍቻቸውን ማግኘት አይችሉም። በተጨማሪም አዳም እስከዛሬ ባሳተማቸው ከአስር በላይ የሚሆኑ መጽሐፎች ውስጥ ተበታትነው ነው የሚገኙት እነዚህ ቃላት እዚህና እዛ። ይሄ ደግሞ አንባቢዎቹ በቀላሉ ቃላቱን ማግኘት እንዳይችሉ ያደርጋቸዋል። ስለዚህ ለመጪው ትውልድ አሁን ላሉትም አንባቢዎቹ እነዚህን ቃላት አጠናቅሮ በአንድ ሰነድ ውስጥ ማቅረብ አስፈላጊ ነው ብዬ ስላመንኩኝ ነው ይህንን ሙዛፈር የተሰኘውን የአዳም ረታ መዝገበ ቃላት ለማዘጋጀት የቻልኩት።
8: ሙዛፈር ለምን ተባለ? ሙዛፈር ራሱ መዝገበ ቃላት ያስፈልጋል።
7: ሙዛፈር ራሱ ከመዝገበ ቃላቱ እንዲያውም ባነብልህ ትክክለኛ ፍቹን
8: እሺ
9: ሙዛፈር ከየሰንበት ቀለማት ከተሰኘው ያዳም መጽሐፍ ላይ የተወሰደ ቃል ሲሆን ሁለት ትርጉሞች አሉት። አንደኛው በአፈርና በሙዝ የተለወሰ ጣትን አፈርና ሙዝ ባንድ ላይ መጥባት ይላል። ሁለተኛው ትርጉም ደግሞ ሙዛፈር ማለት ለትንሽ ድሎት ብሎ ብዙ ጣጣ እንቅፋት መከራ ማየት ማለት ነው ይላል።
8: ሌላ ያዳም አንባቢዎች በጣም ከባድ ነው ይላሉ። አዳም አሁን ደግሞ በእንግሊዘኛ መጥቷል እና አንዳስተያየት ሳነብ በአማርኛ አልቻልነውም እንደገና በእንግሊዘኛ መጣብን ነገር ሲሉ አይቻለውና እንደዛ አይነት የሰው አስተያየት ሰምተሃል? ሰምተህስ ነው ለዚህ መፍቴ ያበጀለት ወይስ
7: አቃጣሚ? አይ ከሱ ጋር እንኳን አይገናኝም።
8: እሺ
7: እንሰማለን። በርግጥ የተለያዩ ሰዎች በየጊዜው እንደዛ አይነት አስተያየቶች ሲሰጡ ያዳም ጽሁፎች ይከብዳሉ እንደዚህ ነው ሲሉ ግን እሱም መነሻ አድርጌ አይደለም ያዘጋጀሁት። መቀደም እንዳልኩ ነው አዳዲሶቹ ቃላት እሱ የፈጠራቸው ቃላት በተለያዩ መጽሐፎች ውስጥ ተበታት ነው ይገኛሉ በአንድ ቦታ ሰብስቦ ለማስቀመጥ ነው እንጂ ይከብደናል ለሚሉ አንባቢዎቹ የሱን ጽሁፍ ለማቅለል በማሰብ አይደለም።
8: አንተ ይከብዳል አዳም?
7: ኦዌል እኔ ኤንጆይ አረጋለሁ በጣም አጣጥመዋለሁ ይሄን ማለት የምችለው።
8: ራሱ አዳምስ ምን አለ?
7: አዎ በመጀመሪያ አዳም ደስተኛ ነው መዝገበ ቃላቱ ለህዝብ ከመጋራቱ በፊትም ለሱ በቅድሚያ ሳይተኑ ነበር ደስተኛ ነው ስለዚህ እሱን ይሁንታም ያገኘ ነው።
8: አልገረመውም ግን አልገረመው ማለት ለመጽሐፍ ቅዱስ መዝገበ ቃላት ይዘጋጃል ለልቦለድ ሰምቼ አላቅም።
7: አዎ እኔም የሚገርመ የተለያዩ መዝገበ ቃላት አሉ እንዳልከኝ አሁን የመጽሐፍ ቅዱስ መዝገበ ቃላት አሉ ሌሎችም ሙያዊ መዝገበ ቃላት ሊኖሩ ይችላሉ መደበኛ መዝገበ ቃላትም አሉ። ሆኖም እኔ እስከማውቀው ድረስ ለልቦለድ በእኛ ሀገር መዝገበ ቃላት ተዘጋጅቶ አያውቅም። እኔ አላጋጠመኝም እስካሁን። አንድ የልቦለድ ደራሲ የፈጠራቸውን ቃላት ሰብስቦ ለነሱ ትርጓሚዎቹን አስቀምጦ ያቀረበ ሰነድ አለመኖሩ የተለየ ያደርገዋል። እንዲያውም ልክ ሌሎች በቁም ነገር የሚወሰዱ ሰነዶች መጽሐፎች በሚታዩበት ልክ በዛ ደረጃ ባለ ስኮላርሊ ሲሪየስነስ እንዲታይ ነው የተዘጋጀው ማለትም ትችላለህ።
8: በጣም አሪፍ። እና አዳም ምን እንዳለ አልነገርከኝም።
7: አዳም በጣም ደስተኛ ነው። በነገር ላይ አዲስ አይደለም ነገርየው ከዚህ በፊት በዲጂታል መልኩ ወጥቶ ነበር። አሁን ልዩ የሚያደርገው በአፕሊኬሽን መልኩ ዲጂታላይዝ ሆኖ ስለወጣ ነው እንጂ በፒዲኤፍ መልኩ ከዚህ በፊት ነበር።
8: አሁንም አዳም ምን እንዳለ አልነገርከኝም። አለቀም
7: ወደስ ይመጣውልን።
8: እሺ
7: ስለዚህ አዲስ አይደለም ለሱ አይቶታል ከዚህ በፊትም ያየው ነገር ነው። ሜቢ ለብዙ ሰዎች ተደራሽ መሆኑን አሁን ልዩ የሚያደርገው እንጂ ቀድሞ የነገረኝ ነው እሱ የተሰማው ነገር በፊትም የነበረ ነው። አሁንም ደስተኛ ነው በአዲሱም ፎርማት።
8: ምን ያህል ጊዜ ወሰደብህ ስታዘጋጀው?
7: 2007 ዓመተ ምህረት በኢትዮጵያ አቆጣጠር ነው የመጀመሪያውን ቅጂ ለማዘጋጀት የቻልኩት። በወቅቱ እስከዛ አመት ድረስ የወጡ መጽሐፎችን ላይ የሚገኙ ቃላቱን በመሰብሰብ ከዛ በኋላ በየጊዜው አዳዲስ መጽሐፎች ባወጣ ቁጥር በግሌ ጨምረባቸዋለሁ። ስለዚህ እየተሻሻለ እየዘመነ ይሄዳል ማለት ነው።
8: ማህበራዊ ሚዲያ ላይ ብዙ አስተያየት ሲሰጥበት ነበር። እርግጠኛ ነኝ ያያቸው ይኖራሉ። ምን ይመስላል ጠቅላላ ስታደርገው?
7: ማህበራዊ ሚዲያ ላይ መልካም የሚባል ክብረ መልሶች እስካሁን አግኝተናል። በተለቀቀ በጥቂት ጊዜያት ውስጥ ሰዎች ያልተካተቱ ቃላትን ሲጨምሩ ነበር። አንድ ሴክሽን አንድ ክፍል አለው መዝገበ ቃላቱ። ባዘጋጁ ድክመት ምክንያት ያልተካተቱ ቃላትን አንባቢዎች ሲያገኙ ኮንትሪቢዩት ማድረግ የሚያስችል ሴክሽን አለው። በሱ በኩል በጥቂት ሰዓታት ውስጥ ብዙ ቃላትን ኮንትሪቢዩት ሲያደርጉ ነበር እና ጥሩ አቀባበል አለው።
8: አዳም የፈጠራቸው የራስ ፈጠራዎች የሆኑ ቃላትን ነው አሁን የተካተቱት። ግን የአማርኛ ቃላት ሆነው ብዙዎቹ ቃላት ባዕድ ናቸው ለብዙዎቻችን። እነሱን የማካተት ሂደት ይኖረዋል ወይ ማስበህበት ታውቃለህ?
7: በመደበኛ ቋንቋችን ውስጥ የሚገኙ ቃላትን ማለት ነው?
8: አዎ አዎ። በእለት ተእለት ግን ማናገኛቸው?
7: አዎ ገባኝ። አይ እሱን እንኳን የማካተት እቅድ የለኝም። ለምንድን ነው እሱን ያካተትኩኝ ከሄድኩኝ ባህሪውን ይቀይራል መዝገበ ቃላቱ። ይህ መዝገበ ቃላት አንድ ኢትዮጵያዊ ደራሲ አዳም ረታ የፈጠራቸውን ቃላት ከነማብራሪያቸው እሱንም ቢሆን ራሱ ነው ማብራሪያዎቹን የሚሰጠን ሰብስቦ ለማስቀመጥ የተደረገ ሙከራ ነው እንጂ ወደ መደበኛ የመዝገበ ቃላት ስራ የሚሄድ እቅድ ስለሌለኝ እነዛን አይነት ቃላቶች የማካተት እቅድ የለኝም።
0: አሁን ደግሞ ዳጫጭር ዜናዎች አልፋለሁ። የደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ታጣቂዎች በከፈቱት ተኩስ ቢያንስ 12 ሰዎች መገደላቸውን የሀገሪቱ ፖሊስ አስታወቀ። ማክሰኞ ምሽት በተፈጸመው ጥቃት ሌሎች 9 ሰዎችም የቆሰሉ ሲሆን ጥቃቱን የፈጸሙ ሰዎችን ለመያዝ ፖሊስ አሰሳ ያካሄደ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን ክፉኛ መታለን ሲሉ ዛቱ። ፕሬዝደንቱ ሁለቱ ሀገራት የሰላም ስምምነት ላይ ለመድረስ ቢቃረቡም ኢራን መዘግየቷን ጠቅሰው ዛሬም እንደ ትናንቱ ክፉኛ መታታለን ሲሉ ዝተዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ اسماعیل ባጋይ በበኩላቸው የትኛውንም ጥቃት ወይም ዛቻ ችላ ብለን አናልፍም ብለዋል። ኢራን ከአሜሪካ ጋር የምታደርገውን ድርድር በሚቀጥልበት መንገድ ላይ እንደምትታጤን አስታውቃለች። እስራኤል ዛሬ በደቡባዊ ሊባኖስ በፈጸመችው የአየር ጥቃት ቢያንስ 17 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። ኔታንያሁ ለጠቅላይ ሚኒስትርነት ዳግም እንደሚወዳደሩ ፓርቲያቸው አስታወቀ። በተጨበረበረ ሰነድ ለ17 ዓመት አውሮፕላን ያበረረው ካፒቴን ተያዘ። የቀድሞው ኤር ካናዳ አብራሪ ለ17 ዓመታት ተገቢው ፈቃድ ሳይኖረው በሺዎች የሚቆጠሩ መንገደኞችን ማመላለሱን ባለስልጣናት ጠቅሰዋል። የዓለም ዋንጫን ለመዳኘት በFIFA ተመርጦ የነበረው ሶማሊያዊው ዳኛ ኡመር አብዱል ቃድር አርተን አሜሪካ እንዳይገባ ከተከለከለ በኋላ ትልቅ መነጋገሪያ ሆኗል። ዳኛው ቪዛ መከልከሉ ትልቅ የዓለም መነጋገሪያ ከመሆኑን ባሻገር በርካታ ታላላቅ መሪዎች ቅሬታቸውን ገልጸዋል። ከነዚህ ማከለ የሆኑት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማብራሪያ ተስስር ገጻቸው ላይ ድርጊቱ መሆን ያልነበረበት እንደሆነ የሚገልጽ ዘለግ ያለ ቅሬታን ጽፈዋል። ሶማሊያዊው የእግር ኳስ ዳኛ በትራምፕ አስተዳደር ወደ አሜሪካ እንዳይገባ ከተከለከለ በኋላ ወደ አገሩ መልሷል። በሞቃዲሾ የነበረውን አቀባበል እንዲነግረን የቢቢሲ ሶማሊኛ ክፍል ባልደረባችን ኒም አኑስማን እዚህ ስቱዲዮ ይገኛል። ኒማ አመሰግናለሁ። እስኪ የነበረውን ስሜት ግለጽልን።
10: አመሰግናለሁ ከነዲ። ምን መሰለ ኡመር አብዱል ቃድር አርተን ዛሬ ጠዋት በሞቃዲሾ ኤርፖርት የደረሰውን ከኢስታንቡል ነበር የተነሳው። እዛ ሲደርስ ደሞ ደማቅ አቀባበል ተደርጎለታል። እንደውም ደሞ ዛሬ ከሰዓት በሞቃዲሾ ስቴዲየም በርካታ የጀግና የሆነ ያህል ነበር ሲመቱ። በርካታ ሰዎች ነበር በሞቃዲሾ ስቴዲየም የተገኘው። እሱም አጭር ንግግር አድርጎ ነበር። ለፊፋና ለሶማሌ ህዝብ ከፍተኛ ምስጋና ካቀረበ በኋላም ደሞ የሚመጣውን የዓለም ዋንጫ ለመዳኘት ተስፋ እንዳለው ጭምር ነው የተናገረው።
0: ብዙ ሶማሊያውያን ትራምፕ በወሰዱት እርምጃ ተበሳጭተዋል። ለኡመር በጎፈንድሚ ገንዘብ ማዋጣት እንደጀመሩም ሲዘገብ ነበርና በዚህ ረገድ ስላለው ሁኔታ ምን ምትለን ነገር አለ?
10: አው እንግዲህ በበጎ ፈቃደኞች የተጨመረ ነገር ነው። ይገርማል ግን እስከ 1 ሚሊዮን ዶላር ለማሰብሰብ ነው የታቀደው። ምን ያህል ይሳካል ገና የሚታይ ነገር ይሆናል ብዬ ነው እኔ ማሰበው። ሶሻል ሚዲያ ላይ ግን ሲታይ ከፍ ያሉ ገንዘቦች ሲጠቀሱ ሰምተናል። የተረጋገደ ነገር ባይኖርም
0: እንደውኒ ማን የደጋፊዎቹና የህዝቡ አስተያየት ምን ይመስላል በአሁኑ ሰዓት?
10: ለቢቢሲ ሶማሊኛ አስተያየታቸውን የሰጡ በሞቃዲሾ አካባቢ ላይ የነበሩ አስተያየት ሰጪዎች ላይ ሲናይ የአሜሪካው መንግስት ኡመር አርተን ወደ አሜሪካ እንዳይገባ በመከልከሉ ምክንያት ፍትሃዊ አይደለም ይላሉ። እንደውም ደግሞ የዓለም አቀፉ ዳኛ ኡመር አርተን ወደ ሀገሩ በመመለሱ ደስተኛ መሆናቸውና ለሱ ደግሞ ያላቸውን ድጋፍ ገልጸውልናል።
0: ኒማን ለማብራሪያው በጣም አመሰግናለሁ።
10: እኔም አመሰግናለሁ።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። BBC News Amharic የዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ምርጫችሁን ቲክቶክ የምታደርጉ ደግሞ በቅርቡ የጀመርነውንና ብሉቲክ ወይም ሰማያዊ ምልክት ያለውን ትክክለኛውን አድራሻችንን @BBC News Amharic በመከተል መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ በዩቲዩብ በናይል ሳትና ባጭር ሞገድ ላይ መከታተል ትችላላችሁ። ዛሬውን ዘገባ እየመረው ኬኔዲ አባተ ቋብሪራይ አብሪያችሁ ቆይታ አድርጊያለሁ። ጆናታን ሙዋንጊ ደግሞ ቴክኒኩን ተቆጣጥሮታል። የዛሬውን በዚያው አበቃን። ነገ በሌሎች ዝግጅቶች እስክንገናኝ ጤና ይስጥልን።

0: ጥዕና ሀበልና ክብራት ሰማዕትና ናይ ዕለተ ረቡዕ መደብና ጀሚሩ ኣሎ ኣብ ግብፂ ዝርከብ ፕሬዚደንት ኢሳያስ ናብታ ኣገዳሲት ወደብ ሱክና በፂሑ ኣትሌት ናሆም ኤርምያስ ንማራቶን ኣስመራ 2 ግዜ ድዩ 3 ግዜ ተዓዊትሉ ዋንጫ ዓለም 2026 ኣብ መንጎ ፖለቲካዊ ፅልዋ ትራምፕን ናይ ፊፋ ንግዳዊ ረብሓታትን
1: እቲ ዋንጫ ዓለም ካብ ናይ ዝሓለፉ ውድድራት ዋንጫ ዓለም መቆረቱ ተሃንቀውታት ተስፊ ቁርብ ጎዲሉ ይሱካ 48 ሃገራውያን ጋንታታት ምኳነን 14 ፀወታ ይክካየድ 14 ፀወታ ክትርኢኻ ዓቕሊ ዘለዎ ሰብ ኣይክህሉን ኢኻ ባይ ጀሚርካ ማለት እዩ
0: እዝን ሓፀርቲ ዜናታትን ክንነግረኩም ኢና ምሳና ፅንሑ ኣብ ግብፂ ምብፃሕ ዘካየድ ዘሎ ፕሬዚደንት ኤርትራ ኢሳያስ ኣፈወርቂ ናብቲ ማእከል ሓያሎ ኢንዱስትሪታት ግብፂ እናኾነ ዝኸይድ ዘሎ ዞባ በፂሑ ምስ ኣካየድቲ ናይቲ ኣገዳሲ ቁጠባዩ ዞባ መትረብ ስዊስ ብምርኻብ ዝተፈላለዩ ትካላትን ፍርያቶምን ተዓዚቡ ኣዜ ብርሃነ ተወሳኺ ኣለዋ
2: ቁጠባ ስዊስ ካናል ቀንዲ መሓወር ሃገረ ግብፂ ኮይኑ ንቁጠባ ዓለምን ምዕባሉ ኣፍሪቃን ንምርጋፅ ዘገልግል ምዃኑ ላዕለዋይ ሓላፊ ናይቲ ዞባ ዋሊድ ጀማል ኤልዴን ከም ዝተዛረበ በቲ ትካል ዝወፅ ሕብሬታ ይጠቅስ እቲ ዞባ ኣብ ዝሓለፈ 4 ዓመት ጥራይ ልዕሊ 16 ቢልዮን ዶላር ወፍሪ ክስሕብ ከም ዝኽኣለ እውን የመልክት ሚኒስትሪ ጉዳያት ወፃኢ ዑስማን ሳልሕ ዘጠቓለለ ልኡኽ ኤርትራ ናብታ ኣብ ምዕራባዊ ግማግም ቀይሕ ባሕሪ ትርከብ ወደብ ሱኩና ብምኻድ ኣብ እቲ ቦታ ንዝርከብ ትካላት ተሓዳሲ ፀዓት ኬሚካላትን መሳርሒታት ህንፃን በፂሑ ግብፂ ነታ ኪኖ ናይ ዕንጋሎ ቁጠባ ምሕላፋ ተሳኢንዋ ዘሎ ኤርትራ ንምድጋፍን ይኹን ተመክሮታታ ንምክፋል ቅርብቲ ምዃና ብተደጋጋሚ ክትገልፅ ፀኒሓያ ኣብዚ ቀረባ እዋን ክልቲኤን ሃገራት ናይ ምትሕጋዝ ስምምዕ ክፍርማ ምፅንሐን ይፍለጥ ኣብ ዝሓለፈ ሰንበት ናብ ካይሮ ዝኣተወ ፕረዚደንት ኢሳያስ ሶኒ ምስ ግብፃዊ መዘኑዑ ዓብደልፈታሕ ኣልሲሲ ብምርኻብ ተዘራሪቡ ነይሩ ብወገን ካይሮ ዝወፀ ሓበሬታ ከም ዘመልክቶ ክልቲኤን ሃገራት ኣብ ቀርኒ ኣፍሪቃ ምርግጋእ ንምስፋን ብሓባር ክሰርሓ ኣገዳሲ ምዃኑ ይጠቅስ ፕረዚደንት ኣልሲሲ ከም ኣካል ሃገራዊ ድሕነት ግብፂ ብምውሳድ ፀጥታን ምርግጋእን ቀርኒ ኣፍሪቃ ንምዕቃብ ዘለዎ ደገፍ ደጊሙ ኣረጋጊፁ ይብል እቲ ብቤት ፅሕፈት ፕረዚደንት ግብፂ ዝወፀ መግለፂ ክልቲኤን ሃገራት ኢትዮጵያ ኣብ ደገ ቀይሕ ባሕሪ ንምውናን ትገብሮ ዘላ ምንቅስቃስ ንልዕላውነት ግዝኣታዊ ሓድነት ሃገራት ዝደፍር ብምባል ክነቕፋ ምፅንሐን ይዝክር ኣዲስ ኣበባ ብወገና ኣስመራን ካይሮን ኣብ እቲ ዞባ ዘይምርጋእ ይፈጥራ ከም ዘለዋ እያ ትኸስስ ክልቲኦም መራሕቲ ብዛዕባ ዝቕፅል ዘሎ ድማ ኩናት ሓድሕድ ሱዳን እውን ተዘራሪቦም ኣለው ግብፂ ንሓድነትን ልዕላውነትን ፀጥታ ምርጋእ ሱዳን ዘለዋ ደገፍ ፕረዚደንት ኣልሲሲ ደጊሙ ኣረጋጊፁ ዝበለፀ ሓበሬታ ሱዳን ናብ ንቡር ምርጋእ ንምምላስ ደገፍ ከም ዘድልያ ተረዳዲኦም ይብል እቲ ኤርትራዊ መራሒ ምስ ፕረዚደንት ኣልሲሲ ክራኸብ ምኽኣሉ ብምምስጋን ኣብ ክልተኣዊ ዝምድናታት ንዝተረኣየ ገዝጋስን ግብፂ ንልምዓት ኤርትራ ዘለዋ ደገፍን ንኢዱ እንተኾነ ክልቲኤን ወገናት ክፍርምዎ ፀንሓ ክልተኣዊ ምርድዳኣት ይኹን ስምምዓት ኣብ ምንታይ ከም ዝበፅሐ ብንፁር ኣይተገልፀን ኣብዚ ቀረባ እዋን ኣብ መንጎ ክልቲኤን ርእሰ ከተማታት ጥዑቅ ዲፕሎማስያዊ ምብፅፃሕ ክግበር ምፅንሑ ይዝከር
0: ብ7 ሰነ ኣብ ጎደናታት ኣስመራ ዞባዊ መልክዕ ሒዙ ዘሎ ማራቶን ኣስመራ ተኻይዱ እቲ ውድድር ኣባል ጋንታ ጋሽ ባርክ ናሆም ኤርምያስ ብ2 ሰዓት 16 ደቂቐን 22 ካልኢትን ብዘመዝገቡ ሰዓት ቀዳማይ ኮይኑ ተዓዋቲ ዋንጫ ኮይኑ መዳልያን 6,000 ዶላር ወይ ድማ 90,000 ናቕፋን እውን ተሸሊሙ ኣትሌት ኣባል ጋንታ ዞባ ማእኸል ዕቑበ ክብሮምን ኣባል ክለብ ደንደን ሚኒስትሪ ምክልኻል ኦሎምፒካዊ ኣትሌት ዕቑባይ ፀጋይን ካልኣይን ሳልሳይን ብምዃን ተመራሪሖም ኣትዮም ዓፈ ብዝብል ሳጓ ዝፍለጥ ኣትሌት ናሆም ኤርምያስ ኣብ 11 ሰነ 223

0: ይኹን ነቲ መደብ ካብ ዝተፈላለየ ቦታታት ኮይኖም ብቐጥታ ሓበሬታ ዘመሓላልፉ ዝነበሩ ጋዜጠኛታት ሃገራዊ ቴሌቭዥን ኤርትራ ኣትሌት ናሆም ኤርምያስ ነዚ ውድድር እንተተዓዊትሉ እቲ እንኮ ኣብዚ ውድድር ሃትሪክ ዝሰርሐ ክኸውን እዩ ክብሉ ተሰሚዖም። ኣብዚ ሰንበት ዝተካየደ ውድድር ኣብ እዋን ምዕዳል ሽልማት ከዓ ናሆም ኤርምያስ ነዚ ውድድር ንሳልሳይ ግዜ ከም ዝተዓወተሉ ብወግዕ ተሓቢሩ። እንተኾነ ብዙሓት ውሃብቲ ርእቶ ናሆም ነዚ ውድድር ሓንሳብ ጥራይ ከም ዝተዓወተሉ ይገልጹ ነይሮም። ስለዚ ቢቢሲ ብዛዕባ እቲ ኣብ 2025 ዝተካየደ ማራቶን ኣስመራን ናሆም ኤርምያስ ካልኣይ ዝወፃሉን ውድድር ዝተቀያየረ ውፅኢት እንተሃልዩ ካብ ዝምልከቶም ኣካላት መልሲ ንምርካብ ፈቲኑ። ኣብ መወዳእታ ድማ እቲ ኣብ 2025 ውድድር ዝተዓወተሉ ኣትሌት ደበሳይ ደሳለ ድሕሪ ውድድር መርመራ ናይ ሓይሊ ዝህብ መድሓኒት ንክግበረሉ ምትሕብባር ስለ ዝኣበየ እቲ ናይ ቀዳማይ ደረጃ ውፅኢቱ ከም ዝተሰረዘን እቲ ኣብቲ እዋን ካልኣይ ኮይኑ ዝኣተወ ናሆም ኤርምያስ ቀዳማይ እቲ ሳልሳይ ዝኣተወ ኬንያዊ ዲስስ ኩስምባ ከዓ ናብ ካልኣይ ደረጃ ከም ዝደየቡ ከነረጋግፅ ክኢልና። ስለዝኾነ ድማ ናሆም ንኣስመራ ማራቶን ውድድር ሰለስተ ግዜ ዝተዓወተሉ እንኮ ኣትሌት ብምዃን ክብረ ወሰን ጨቢጡ ይርከብ። እዚ ሓበሬታ እዚ ኣቐዲሙ ብወግዒ ስለዘይተሓበረ ድማ እዩ ሰባት ክደናገሩ ተረኣዮም። ናሆም ድሕሪ ውድድር ምስ ጋዜጠኛ ሃገራዊ ቴሌቭዥን ኣብ ዝገበሮ ሓፂር ቃለ ምሕትት ነዚ ውድድር ንሳልሳይ ግዜ ተዓዊትሉ እኳ እንተኾነ ክሳብ ሕጂ ኣብ ደገ ዝግበር ውድድር ንክወዳደር ዕድል ከም ዘይረኸበ ብምምራር ገሊጹ። እንታይ ኮይኑ እዩ ንሃገሩ ወኪሉ ኣብ ወፃኢ ክወዳደር ዕድላት ዘይጣጥሐሉ ንዝብል ግን ካብ ናሆም ኤርምያስን ካብ ፌደሬሽን ኣትሌቲክስ ኤርትራን ርጡብ ሓበሬታ ክሳብ ንረክብ እንብሎ ነገር ኣይህሉን። ብብቕዓት ግን ኩሉ ዝመስከረሉ ኣትሌት ምዃኑ ዘከራኽር ከም ዘይኮነ ይፍለጥ። ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ኣብ ደቡብ ኣፍሪካ ብዝተፈፀመ መጥቃዕቲ ሰለስተ ደቂ ኣንስትዮ ዝርከቦም 12 ሰባት ብጥይት ተቐቲሎም። ነቶም በቲ ኣብ ከተማ ጆሃንስበርግ ኣብ ዝርከብ ሓደ ዘይስሩዕ መንበሪ ከባቢ ዝተፈፀመ ቅትለት ዝተጠርጠሩ 10 ሰባት ኣብ ምህዳን ከም ዝርከብ ፖሊስ ተሃገረ ኣፍሊጡ። ካልኦት 9 ሰባት እውን ቆሲሎም ኣብ ሆስፒታል ይእለዩ ኣለው። መበገሲ ናይቲ ባርባራዊ ተባሂሉ ዝግለፅ ዘሎ መጥቃዕቲ ዛጊታ ኣይተፈልጠን። ዩክሬን ኣብ ውሽጢ ሩስያ መጥቃዕቲ ከም ዝፈፀመ ተፍሊጣ። ሓይልታት እታ ሃገር ከም ዝበልዎ እቲ ናብ ሎሚ ኣብ ዘውግሐ ለይቲ ብሚሳይላት ዝተካየደ መጥቃዕቲ ንሓደ ኣብ ከተማ ቸቦክሳሪ ዝርከብ ወታደራዊ ትካል ዒላማ ዝገበረ እዩ ነይሩ። ኣብ ገብጋም ባሕሪ ኣዞቭ ኣብ ትሕቲ ሰራዊት ሩስያ ትርከብ ዩክሬናዊት ማሪፖል እውን ተመሳሳሊ መጥቃዕቲ ከም ዘካየደት ኬፍ ገሊጻ። ፓኪስታን ኣብ ኣፍጋኒስታን መጥቃዕቲ ከም ዝፈፀመ ተፍሊጣ። እቲ ኣብ ከባቢ ዶብ ክልቴን ሃገራት ዝተካየደ ደብዳብ 26 ዕጡቃት ከም ዝቀተለ ሚኒስትር ዜና ፓኪስታን ኣትዋላህ ታራር ገሊጹ። ብጣሊባን ዝበራሕ መንግስቲ ኣፍጋኒስታን ግን ዝበዝሑ ቆልዑ ዝርከብዎም 13 ሰባት ከም ዝተቐትለ ሓቢሮም ኣለው። ካቡል ንኣሸበርቲ ተዓቁባላ ክትብል እያ ኢስላማባድ ትኸስስ። ጣሊባን ግን ነዚ ክሲ ኣይቕበሎን። ትኩረት ዓለምና ናብቲ ትፅቢት ዝግበረሉ ዋንጫ ዓለም 2026 ኣብ ዝኾነሉ እዋን እቲ ውድድር ካብ ስፖርታዊ ፍፃምን ላዕሊ ፖለቲካዊ ደዋት ዝሰገረ ክትዕ የልዕል ኣሎ። እዚ መድረኽ እዚ ብወገን ምምሕዳር ትራምፕ ዝተነብሩ ፅኑዓት ፖሊሲታት መገሻን ቪዛን ብወገን ፊፋ ድማ ንግዳዊ ረብሓታት ዘቐድሙ ዝመስሉ ውሳነታትን ዝተፀልወ እዩ። ኣብዚ ጉዳይ ኣዜብ ብርሃነ ንተንታኒ ስፖርት ነጋ ወልደ ጊዮርጊስ ኣዘራሪባቶላ።
1: መምሕዳር ትራምፕ ኣብ ዋንጫ ዓለም ኣምፅዎ ዘሎ ሃስያ ብጣዕሚ ከቢድ እዩ። እቲ ዋንጫ ዓለም ካብ ዝሓለፉ ውድድራት ዋንጫ ዓለም መቆረቱ ተሃንቀውታት 48 ሃገራውያን ጋንታታት ምኳነን 104 ፀወታ እዩ ክካየድ። 104 ፀወታ ክትርኢኻ ዓቕሊ ዘለዎ ሰብ ኣይክህሉን እዩ ካባይ ጀሚርክ ማለት እዩ። ቀደም ሕጂ 32 ሃገራውያን ጋንታታት ከለዋ ውሑድ ፀወታ ካትርኢ ኣንጠልጣሊ እዩ ከን ዝበለፀ ሃገራውያን ጋንታታት እዮም ዝሳተፋ። እዚ ኣሎ ሓደ እዚ ናይ ትራምፕ ዘምፅኦ ከዓ ናይ ደገፍቲ ዘይምህላው ካሲ ኩዕሶ እግሪ ብዘይደገፍቲ ካ ትርጉም የብሎ ና ደገፍቲ ንክኣቱ ከልኪሉ ኣሎ። ኣብ ርእሲኡ ዋጋ ናይ ቲኬታት ሕጂ ፋይናል $10,000 ኢካ ትከፍል። ኣብቲ ኖርማል ፀወታታት ግን ካብ 677 ዶላራት ኣሎ ፀወታ። እዚ ናይ ቪዛ ግን ብጣዕሚ ከቢድ እዩ። ትራምፕ ንምንታይ ይኹም ገይሩ ኢልካ ሕቶ ካልዩ ክኸውን ግን ንሱ ዘይኮነ ብናተይ ኣንግል ፊፋ ይተሓታቲ ፊፋ እቲ ምሕደርኡ ኣዝዩ ወዛ እናኾነ ይመፅእ ኣሎ። ኢንፋንቲኖ ምስ መፀ ቁሩብ ተማሒሹ ፅቡቅ ገለ ተባሂሉ ነይሩ። እጂ ግን ምስ ፊፋ ዝክሰሶ ዘሎ ምስ ካልካለ ብልሹና ደሚርኪ ፊፋ ተሓታቲ እዩ። ብዘይብኡ እውን ንትራምፕ ናይ ሰላም ሽልማት ኢሉ ምልከቱ ንዚ ብዙሕ ቅሬታ ፈጢሩ እዩ። እዩ ስለዚ ፊፋ ስለምንታይ እዩ ኣሜሪካ ትክልክላልና ኢሉ ንስዩ ሽምጡ በቲሩ ማጎት ይግበኦ ነሩ ፊፋ ከምኡ ክሳብ ዘይገበረ ናይ ሎ ዘበን ውድድር ዋንጫ ዓለም ፊፋ ዘይኮነስ ኣሜሪካ እዩ ዘመሓድሮ ክንብል ንኽእልና ልክ ከምቲ ፖለቲካን ወታደራውን ፅልዋ

0: ብኣሜሪካ ኣብ ኩዕሶ እግሩ ከምኡ ትገብር ኣላ ሞ ብጣዕሚ ዝሕዝን እዩ። እዚ ከፈኻ ነቲ ብሉዝ ናይ 225 ዳኛ ተባሂሉ ተሸለመ ሶማልያዊ ዑመር ንኸይኣቱ ፈሊ መሊሶም ኣብዚ እውን ኣፍሪካውያን ዓብዪ በደልን ሃስያን ከም ዝፈጠረ እዩ ትስምዒት ሓዲሩ ዘሎ።
1: ዋጋ ትኬት ብጣዕሚ ተለዋዋጢ ዳይናሚክ እዩ ዘሎ ሞ ንክንህር ምግባሩ እውን ተኸሲሱ እዩ ከዓ ፊፋ። ስለዚ ፊፋ ንንድያዊ ረብሓታት ድዩ ዘቐድም ዘሎ ወይስ እንታይ እዩ ኣብዚ ኩነታት?
0: ኣብኡን ድዩ እቲ ካልእ ዘረባ ዝመፅ ዘሎ እዚ ዳይናሚክ ፕራይሲንግ ዝበሃል ኣብቲ ናይ ቲኬት ክብለ ጠቕምሲ ፊፋ ሲ ቢልዮነር ዝብሉ ትካል እዩ። ዋንጫ ዓለም 2030 ክጅመር ከሎስ ቀያ 5 ሳንቲም ኣይነበረቶ ሕጂ ግን ብቢልዮን ኖን ሚልዮን ብቢልዮን ዝቁፅር ገንዘብ እዩ ዘለዎ እቲ ናቱ ሕሰባት። ሕጂ ከምኡ ዓይነት ዋጋታት ናይ ቲኬት ምትእታው ንብዙሓት ከየገረመ ኣይተረፈን። ንምንታይ እዩ ትዕላማ እንታይ እዩ ክኸውን እንደ ፊፋ ድሕሪ ግዜ ባዕሉ እንተመልሶ መስለን እምበር ንሕና ሕጂ ክንምልሶ እንታይ እዩ ክንብል ሲ እንደ ኣነ ይርዳእን
1: 48 ሃገራት ክሳተፋየን 104 ፀወታታት ኣሎ። ስለዚ ናይዚ ውድድር ፅሬት ንምዕባይ ድዩ ወይስ ተወሳኺ እቶት ንምርካብ እዩ ዝብል ገለገለ የልዕል ኣሎ ሞ ብወገን ካ ከመይ ትርዮ?
0: ፊፋ ንምንታይ ኹም ተሃትዎ ቴን ኣንደርዶግ ዝበሃል ሃገራዊን ጋንታሲ ተሳታፍነት ንክረኽባ ዝብል እዩ። ኣብ 994 24 ሃገራዊን ጋንታ ነረ ዳሕራይ 998 32 ሃገራዊን ጋንታ ሮ ንሱ ኣዝዩ ዓጋብ ነይሩ። ኣብዚ ዓመት እዚ ግን 48 ሃገራዊን ጋንታ ምፅእሲ ፅሬት ናይ ዝካየድ ነሩ ፀወታ ይጎድል ኣሎ። ንኣብነት ብኣጉርና ንጀምር ሓሙሽተ ንሳተፋ ነረን ኣብዚ ዓመት እዚ ምስ ፕሌኦፍ ወሲካ ዲሞክራትያዊ ሪፐብሊክ ኮንጎ 10 ሃገራዊን ጋንታት ኣለዋ። ኣብ ላቲን ድሕር መፂና ውን ሓሙሽተ ሳተፋ ነረን ሕጂ እቲ ኮታውን ኣብኡን ወሲኹ። እዚ ንፅሬት ሃገራዊን ጋንታት ንድሕር ዝጎድኦ ኮይኑ ፊፋ ካልእ መገዳ ክጥቀም ነይርዎ እምበር እዚ 48 ሃገራዊን ጋንታት ኣምፂኢካ ፀወታ ምክያድ ብዙሕ ትርጉም ዘለዎ ኣይኮነን። እዚ ከዓ እቲ መቅረት ይብሉ ኣሎ። ብመንፅር ኣታዊታት ንድሕር ሪኢኸ ግን ንሱ ይኮነን ታታ ፊፋ እኳ ኣታዊታት ዝረክቦ ካብ ኣድቨርታይዝመንት እዩ ዝበዝ መዓት ንስኡ መሻርክቲ ኣድቨርታይዝ ዝገብራ ትካላት ኣለዋ። ካብ ኢታ ኣታዊ ዝረክቦ ካብ ስታድማት ኣይኮነን። ካብ ስታድማት ወይ ሃገራዊ ጋንታ ንድሕር ንሆን ኣብ 4 ዓመት ሓሳብ ኮይ ዘካየ እተን መሻርክቲ ግን ቀፃሊ ንሳተን ዘበ ክቶ ናይ ገንዘብ ስታይ ስለ ዘሎ ንስዩ ኣታዊታቱ ፊፋ ካልእ ኣይኮነን።
1: ምናልባት ኣብዚ ሓለፈ ዋንጫ ዓለም ዝተፈላለየ ሃገራት ኣእንጋዲት ሃገር ቀጠር ሰብኣዊ መሰላት ትጥሕሳላ ብምባል ቅድሚ ፀወታ ጀሚሩ ድሕሪኡን ተቃውመአን ብዝተፈላለየ መንገዲ ገሊፀን ነይረን። ስለምንታይ ደኣ ሕጂ ኣሜሪካ ዝተፈላለየ ነገራት ትገብርላ? ድምፀና የስማዓን ዘለዋ ከምቲ ዝረኣናዮ እውን ቀጠር ንዋንጫ ዓለም ብፅቡቅ መንገዲ ኣሰላሲላቶሞ ኣብዚ ከ እንታይ ርእቶ ኣለካ?
0: ቢል ክሊንተን እዩ ንኣሜሪካ ወኪሉስ ነቲ ናይ ጨረታ ውዕል የካይዶ ነይሩ። ኣብ መጨረሻ እቲ ጨረታ ምስ ተነገረ 218 ሩስያ ክተዳሉ 222 ካ ቀጠር ምስ ተባለስ ኣብቲ ዝነበሮ ሆቴል ሲ ሒዝቦም ዝነበረ ገለስ ቬትሮ ናይ ገፅ መርኣይ እዩ ሸውሓዋ ሓቢሉ ብሕርቃን። ምክንያቱ እንታይ ኢሉ ቀጠር ብግብረ ሽበራ እቲ ክሰስ ሃገር ከመይ ገይራ ዋንጫ ዓለም ተዳሉ ሩስያ ባዕላ ኣብ ሃገራት ትገብሮ ዘላ ሰብኣዊ ዓመፅን ኣብ ልዕሊ ክሬምያ ተካይዶ ዘላ ወራራትን ዝብል ጥርዓና ተቅሪቦም። በዚ ከዓ ፊፋ ናይ ባሓቂ ነቲ ኣሜሪካ ዘቅረበቶ ጥርዓን እዝኒ ሃቦን በቲ ዝመስሎ ክስተይ ኣካይዱ። ኣሜሪካ ግን እዚ ኩሉ እንዳገበረት ከላ ሃገራት ድምፂ እያ ስማዓን። ጥራሕ ሕጂ ንሶማልያዊ ከልኪላቶ ናይ ዒራቅ ፍሉጥ ኣጥቃዓይ ኣብ ኤርፖርት ን7ተ ሰዓታት መርመራ ኣካይዶም ክሳብ ሞባይሉ ሕዲጎም ፈትሸሞ ዳሕራይ ኣፍቂዶምሉ ከኣቱ ነቲ ካሜራማን ግን መሊሶሞ ከምዚ እንዳተካየደ ከሎ ኣይዝረብኒ ምስ ምንታይ ክተኣስረ ምስታ ቅድሚ ዝበልኮ ድርም መለክ እዩ። ኣሜሪካ ድላይ ክትገብር ከላ ስቁ ትብል ካልኦት ሃገራት ክብላ ከለዋ ግን ኣሜሪካ ኢላልካስ ደድሕርያ ምድጋም ወይ ከምዚ መቃልሕ ምምላስ ፅቡቅ ነገር ኣይኮነን። ስለዚ እዚ ነተን ሃገራት ንባዕለን ኣብ ትዕዝብቲ እትዎ እንተዘይኮይኑ ኮ ድሕር ከምዚ ኮይኑ ሳይንሳትፍና ኢልካ ክትገድፈኮ ትኽእል እያ ናልባሽ ፊፋ ባን ገብረካ ክእል ቀፅዕካ ክእል እዩ። ግን ኩለን እንተሓቢረን ሲ ዘየምፅኦ ለውጢ የለን። ግን እቲ ፀገም ሕጂ እውን ኢንፋንቲኖ ዝመርሖ ፊፋ ዘምፅኦ ፀገም እዩ እምበር ካልእ ኣይኮነን። ፊፋ ስጉምተ ዝወስ ንድሕር ከምኡ ዓይነት ኣካይዳ ናይ ቪዛ ገደብ ናይ ቪዛ ተፅዕኖ ትገብር ንድሕር ኮይና ኣሜሪካ ዋይኖት ዘይስሩ ዝወስ ፀወ ስለምንታይ ሓደ ዓመት ኣሰጋጊርካ ናይ ክሲር ክተካይዶ ትክእል ግን የለን።
1: የቀኒልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ ስለቲ ዝሃብካ ንሓበሬታ
0: የቀኒል ኣዜብ።
2: ዝኸበርኩም ሰማዕትና ናይ ሎም መደብና ነዚ ይመስል ነይሩ። ካብ ዩቲዩብ ፌስቡክን ዋትሳፕን ቻናላትና ብተወሳኺ ኣብ ቲክቶክ እውን መፂና ኣለና። ላይክን ፎሎውን ብምግባር ተወሳኺ ትሕዝቶታት ክትረኽቡ ትኽእል ኢኹም። ኣዋሃዲት መደብ ኣዜብ ብርሃነ፣ ክኢላ ቴክኒክ ጆናታን መዋንጌ፣ ከምኡ እውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናዩ ንምነኢልኩም።